0: ጦር ሰንደይ ደቦሪ ለሚና ጆሩ ደማሁ እንጉና ሉኮ ከምባንጎ በይ አይልያ አይሊንጋ ወጋና አይሊንጋ ወጋና እንታ ወንቶ ሚሉቦኒ ሲዳሚሶኒ እንታ ወንቶ ሉቢኖ ሉቦኒ ሲዳሚሶኒ ንንካ ማንግስቲ ሚኒሳ ወሎኒ ለማ በኪኔ ንንካ ንንካ ማንግስቲ ማለ ለማ በኪኔ ማንግስቲ ማለ ናኑን ጁቤ አመራ ማለ ለምንድስያ በኪኔ ጅንን ጁቤ ሲያላሚያ ንንካ ማንግስቲ ያላሉ ቦንሳይሮኒ እስኒን ሲጋብቺ ዶሮኒ ናኑን ጁቤ ውመኖ ወንታናና እስኒ ውመኖ ወንታናና ወለሚን ሲጋብ ዶራ
1: Gotta go.

ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ

መግደል አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ። ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋር። እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት

አውሮፓም ያውቀሃል አፍሪካም ያውቀሃል እስያም ያውቀሃል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክባይ የምሸሽ ነኝ ወይ

ናቸው። መቼም ሎሬ አይመቹም፣ ተንኮለኞች ናቸው። እኔ መዩ ቱርክ ባይ የምሸሽ ነኝ። እንደ አጼ ቴዎድሮስ አላየሁም ኩሩ። ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኟቸው።